0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ንቕርብ። ናይ ሎሚ ዕለት 18 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሃዋርያዊ ልኡኽ ቅድስቲ መንበር ኣብ ቦሊቪያ ንብፁዕ ኣቡነ ፌርሚን ኤሚልዮ ሶሳ ሮድሪጎን ንናይ ርእሰ ምሕዱር ዞባ ኩርዲስታን ኢራቅ መራሒ መንግስቲ ንኔክሪቫን ብርዞኒን ሰዓብቱን ንካቶሊኮስ ናይ ኣርሜናዊት ቤተ ክርስቲያን መንበረ ሲሲልያ ሊባኖስ ፓትርያርክ ብፁእ ወቅዱስ ኣቡነ ኣራም ቀዳማውን ሰዓብቶምን ንጥቕላል ዋና ጸሓፊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት ንብፁእ ካርዲናል ማርዮ ግሬችን ንህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ማይክል ቸርንን ምስ ሰዓብቶም ላዕለዎት ኣሕሉቕ ናይቲ ቤት ጽሕፈትን ንተወከልቲ ናይቲ ካቶሊክ ኤክስቴንሽን ሶሳይቲ ተባሂሉ ዝፍለጥ ማሕበርን ተቐቢሎም ከም ዘዘራርቡን ቃለ ማዕዳ ከም ዝደገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 18 ግንቦት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ፍርቂ መዓልቲ ኣብ ጸሎት ኦንግስተ ሰማይ ዘካፈልዎ ኣስተንትኖ ቃል ኣምላኽን ካል ቅዱስነቶም ድሕሪ ጸሎት ኦንግስተ ሰማይን ርእሰ ሊቃነ ጳጳሳት ንሰራሕተይናታትን ተወከልቲ ንተፈላለያ ባንክታት ኢጣልያ ተቐቢሎም ዝለገሱሎም ቃል ምዕዳን ንምስረታ ናይቲ ኣብ መንጎ ላዕለወታ ባይቲ ጽሕፈት ቅድስቲ መንበር ኮይኑ ዝዓይ ኮሚሽን ሰብ ዝሰርሖ ኣስተውዕሎት ቅዱስ ኣቦና ዝሃብዎ ይኹንታ ብዝምልከት ኣብ ጀኔቭ ናይ ዝርከብ ውድብ ሕቡራት ሃገራት ቀዋሚ ተዓዛቢ ቅድስቲ መንበር ኣብ ከተማ ሮማ ኣብ ማእከል ሮዛርዮ ሊቫቲኮ ኣብ ዝተኻየደ ኣውደ ጉባኤ ዘስምዕዎ መደረ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 18 ግንቦት 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምኦንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዕርገት ጐይታና ናብ እግዚኣብሔር ኣቦና ይስሕበና ሕብረትን ሰላምን እውን ይሃንጽ። ርእሰ ሊቃነ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ናይ ፍርቂ መዓልቲ ጸሎቶ ንግሥተ ሰማይ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባ ዕርገት ጐይታናን መድሓኒናን ኢየሱስ ክርስቶስ የስተንትኑ። መላእ ሕይወት ክርስቶስ ናይ ዕርገት ተግባር ምዃኑን ሰብነት ክርስቶስ ድማ ንመላእ ዓለም ከም ዝሓቁፍን ከም ዘጠቓልልን ንዂሉ ድማ ናብ ላዕሊ ከም ዝስሕብን ከም ዘድሕንን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ንኣስታት 20,000 ዝኾኑ ነጋድያንን መንፈሳውያን በጻሕትን ኣብ ዘካፈልዎ ሓሳባት ሎሚ ኣብ ብዙሓት ሃገራት ኣብ መላእ ዓለም በዓለ ዕርገት ጐይታ ይኸብር ከም ዘሎ ዘኪሮም ቅዱስነቶም ብዛዕባ እዚ ክብረ በዓል እዚን ከስተንትኑ ጐይታናን መድሓኒናን ኢየሱስ ክርስቶስ ካብ ምድሪ ልዕል ኢሉ ናብ ሰማይ ምዕራጉ እዚ ምስጢር እዚ ኣብ ርሑቕ ዘመን ከም እተፈጸመ ጌርና ከምንሓስቦ ስለ ዝገብረና ኮይኑ ግና ጐይታ ምስኡ ናብ ምሉእ ሕብረት ምስ ኣቦ ከም ዝስሕበናን ከም ኣካላት እቲ ሓደ ኣካል ክርስቶስ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እቲ ሓቂ ኣዝዩ ህሉ ኩነት እዩ ክብሉ ኣስተምሃሩ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቕርበልኩም ሰናይ ምክትታል። ዝኸበርኩም ኣሕዋት ንሓትን ብሩኽ ሰንበት። ሎሚ ኣብ ብዙሓት ሃገራት በዓል ዕርገት ጐይታና ይኸብር ኣሎ። እቲ ናይ ጐይታናን መድሓኒናን ኢየሱስ ክርስቶስ ምስሊ ናይ ዝዕለት ከምቲ ቅዱስ መጽሓፍ ዘቕርበልና ካብ ምድሪ ልዕል ኢሉ ናብ ሰማይ ዓረገ ነዚ ምስጢር እዚ ኣብ ጥንቲ ዘመን ከም እተፈጸመ ጌርና ክንሓስቦ ክገብረና ይኽእል እዩ። ንሕና ግና ከም ኣካላት ሓደ ሰብ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እዚ ምስጢር እዚ ከምኡ ኣይኮነን እምበኣር ናብ ሰማይ ምዕራጉ ምስኡ ናብ ምሉእ ሕብረት ምስ ኣቦ ይስሕበና። በዚ ኸምዚ ቅዱስ ኣጐስጢኖስ ብልጽግና ናይ ርእሲ ተስፋ ናይቶም ኣካላት እዩ በለ። ብርግጽ መላእ ሕይወት ክርስቶስ ተግባር ዕርገት እዩ ዝነበረ። ብሰብኣውነቱ ኣቢሉ ንመላእ ዓለም ሓቒፉ ንደቂ ሰብ ካብቲ ሓጢእ ኩነቶም ልዕል የብሎምን ይብጀዎምን። በዚ ኸምዚ ኵሎም ደቂ ሰባት ሰብኡትን ኣንስትን ነቲ ወዲ ኣምላኽ ብሞቱ ንሞትና ኣጥፊኡ ብትንሣኤኡ ኸኣ ሕይወት ዝሃበና ነቲ እተፈጸመ ዓወት ፋሲካ ምእንቲ ክካፈሉ ኣብቲ ኣቐዲሙ ጸልማትን ፍትሒ ኣልቦነትን ተስፋ ቝርጸትን ዝነበረሉ ብርሃንን ይቕሬታን ተስፋን ድማ ይህበና። ስለዚ ዕርገት ብዛዕባ ርሑቕ ተስፋ ኣይኮነን ዝዛረበና የግዳስ ብዛዕባ እቲ ናብ ሰማያዊ ክብሪ ዝስሕበና ህያው ማእሰር እዩ ዝነግረና ድሮ ኣብዛ ህይወት እዚኣ ዘሎና ንኣተሓሳስባና ልዕል የብሎ ከምኡውን ንግንዛቤናን ስምዒትናን ተግባራትናን ናብ ስፍሓት ልቢ ኣምላኽ ብዝያዳ ዝመርሖ ሓቂ እዩ ኣብ ርእሲ እዚ እውን ኣብዚ ጐደና ዕርገት ነቲ መንገዲ ንፈልጦ ኢና እወ ኣብ ኢየሱስ ክርስቶስ ኣብ ውህበት ህይወቱን ኣብነቱን ትምህርትታቱን ኢና እንረኽቦ ኣብ ቅድስቲ ድንግል ማርያምን ቅዱሳንን እውን ንርእዮ ኢና እቶም ቤተ ክርስቲያን ከም ኣድማሳዊ ምሳሌ ገይራ ተቕርቦም ቅድስቲ ድንግል ማርያምን ኵሎም ቅዱሳንን ኣብኣቶም እውን እንርእዮ ኢና ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባቶም ኣብ ጐረቤትና ዘለዉ ቅዱሳን እውን ክነግሩና ይፈቱ ነበሩ ኣብ መዓልታዊ ህይወትና ምስኦም እንነብር ኣቦታትን ኣዴታትን እንሓጐታትን ኣቦሓጐታትን ኣብ ኵሉ ክሊ ዕድመን ኩነትን ዝርከቡ ሰባት ብሓጐስን ብተወፋይነትን ከም ወንጌል ብቕንዕና ንኽነብሩ ዝጽዕሩ ሰባት እውን ኣለዉ ምሳታቶም ሓቢርና ብደገፎምን ሳልኦምን ብጸሎቶምን መዓልታዊ ናብ ሰማይ ክንድይብ ንኽእል ኢና ከምቲ ቅዱስ ጳውሎስ ዝበሎ ኣብቲ ሓቅን ፍትሕን ፍቕርን ዝኾነ ነገር ከነተኩር ኣሎና ብሓገዝ ኣምላኽ ከዓ ዝሰማዕናዮን ዝረኣናዮን ኵሉ ኣብ ግብሪ ነውዕሎ በዚ ኸምዚ እቲ ብጥምቀት ዝተቐበልናዮን ወትሩ ናብ ላዕለዋይ ደረጃ ናብ ኣቦ ዝስሕበናን መለኮታዊ ህይወት ኣብ ውሽጥናን ኣብ ከባቢናን ክዓቢ ከምኡውን ክቡር ፍረ ሕብረትን ሰላምን ኣብ ዓለም ክሰፍሕ ይኽእል እዩ ኣብ ነፍሲ ወከፍ ህሞት እተብርሃልናን እትመርሓናን ንግሥተ ሰማይ ቅድስቲ ድንግል ማርያም ኣብ ጉዕዞና ትደግፈና ንሰላም ምክንኻን ንህይወት ምክንኻን ማለት እዩ ርእሰ ሊቃነ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ቤተ ክርስቲያን ቅንያት ስቡህ ኣንተ ኣብ እተኽብረሉ ዘላ ሰሙን ሰላም ኣብ ልቢ ዅሎም ደቂ ሰባት ክሰፍን ጸልዮም ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማለ ሰንበት ዕለት 17 ግንቦት ልክዕ ፍርቂ መዓልቲ ጸሎቶ ንግሥተ ሰማይ ድኅሪ ምድጋሞም ኣብ ዘካፈልዎ ቃል ሰላምታን ምሕጽንታን ቅነ ስቡህ ኣንተ ካብ ዕለት 17 ክሳብ ዕለት 24 ግንቦት ተዘኪሩ ከም ዝጸንሕ ዘኪሮም እዚ ዓመታዊ በዓለ ዝኽሪ እዚ ናይቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ክንክን ሓባራዊት ቤትና ዝጸሓፍዎ ዓዋዲት መልእኽቲ ብኽብሪ ዝዝክር መደብ እዩ በዚ ኸምዚ ድማ ኵሎም ደቂ ሰባት ካብ ተስፋ ናብ ተግባር ክሰግሩ ይዕድም ቅዱስ ኣቦና ስዒቦም ንኣባላት ምንቅስቓስ ስቡህ ኣንተን ንዅሎም እቶም ንክንክን ስነ ኣከባብያዊ ምልኣተ ህንጸት ዝሰርሑ ሰባት ብምትብባዕ ንተጸምድኦም ዳግም ክሕድሱ ተላበውዎም ቅዱስ ፍራንቸስኮ በዓላሲዚ ንፍጥረት ዝነበሮ ፍቕርን መልእኽቲ ሰላምን ጠቒሶም ድማ ቅዱስ ኣቦና ቤተ ክርስቲያን ንዝኽሪ ዕረፍቲ እዚ ቅዱስ እዚ መበል 800 ዓመት ተኸብር ከም ዘላ እውን ኣዘኻኺሮም ኣብዛ ዓመተ ኢዮቤል ቅዱስ ፍራንቸስኮ በዓላሲዚ ነቲ ምስ ኣምላኽን ምስ ኣሕዋትናን ሓትናን ከምኡውን ምስ ኵሎም ፍጥረት ምእንቲ ሰላም ዘመሓላልፎ መልእኽቲ ንዘክር በሉ ርእሰ ሊቃነ ጳጳሳት ኣብዚ ቀረባ ዓመታት ውግኣት ኣብ ዓውዲ ክንክንን ዕቤት ፍጥረትን ኣጸቢቑ ከም ዘነከየ ገሊጾም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንጎ ህጸት ሰላምን ሓልዮት ህይወትን ዘሎ ውሽጣዊ ምትእስሳር ኣመልኪቶም እውን ኣትሪሮም ተዛረቡ ንኣባላት ምንቅስቓስ ስቡህ ኣንተን ንዅሎም እቶም ንምሉእ ስነ ኣከባብያዊ ህንጸት ዝሰርሑ ሰባትን ተጸምድኦም ክሕድሱ ኣተባብዖም ኣለኹ በሉ ንሰላም ምክንኻን ንህይወት ምሕላይ ማለት እዩ ክብሉ ድማ ቃል ምሕጽንታኦም ከም ዝዛዘሙ ዜና ቫቲካን የመላኽት
1: ሰሊካን ጳጳሳት ኢሎን መበል 14 ምስ ሰራሕተኛታትን ወከልትን ዝተፈላለያ ባንክታት ኢጣልያ ዕለት 16 ግንቦት ብምርኻብ ብፍላይ ኣብ ዘመነ ምዕባለ እደ ጥበብን ቀመራዊ ምዕሪት ስርዓታትን ሰብ ብማእከል ዝገበረ ኣገባብ ብምሕላው ኣገዳሲ ምዃኑ የጉልዑ ሰሊካን ጳጳሳት ኢሎን መበል 14 ኩሉ ግዜ ሰባት ኣብ ብማእከል ባንክን ቁጠባውን ስርዓታትን መቐማጥ ኣገዳሲ ምዃኑ ብምምልካት ኣብዚ ዓውድታት ዝሰርሑ ንሰናይ ተግባር መርሒ መትከል ስልታዊ ምርጫታቶም ክገብሩ ኣተሓሳሲቦም መንፈስ መሰረታትኩም ንኹሉ ዘዘኻኽር ብፍላይ ኣብ ሓደ ባንኪ ዝኣቱ ርእሰማት ዘይኮነስ ሰብ ምዃኑ ብድሕሪ እቲ ቁፅሪ ደቂ ኣንስትዮን ደቂ ተባዕትዮን ሓገዝ ዘድልዮም ኣባይቲ ስድራ ከም ዘለውን ኣብ ዘስምዑ መደረ ኣጉሊሖም ልዑሉ ደረጃ ኮምፒተራዊ እናኾነ ዝኸይድ ዘሎ ናይ ገንዘብን ቁጠባን መሳርሕታት ኣብ መንጎ ውልቀ ሰባት ኣብ ዘሎ ርክባት ዝያዳ እተሓላለኸን ደጋዊ መልክዕ ኣተሽምግል ና ማዕከላይ አብዝኾነሉ ሐዋኹ ንስኻትኩም ወረስቲ ዓብዪ ልምዲ ሰብኣዊ ኣቃልቦ እቶም ኣገልግሎትኩም ዝረኽቡ ሰባት ኣብ ዝሕሉ ናይ ቀመራዊ ምርዒት ስርዓት እተጠንጠኑ ኮይኑ ከይስምዖም ንምርግጋጽ እተፀዋዕኩም ኢኹም ቢሎም ብድሕሪ ስርዓት እዚ ሎሚ ከም ቀደሙ ክሰምዑን ሰናይ ክገብሩን ፍቓደኛታት ዝኾኑ ሰባት ክህልዉ ኣለዎም እንክብሉ ከም ዘስተብሃሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ መበቆልን ምዕባልን እተፈላለዩ ባንክታትን ኣባይቲ ልቓሕ ማሕበራትን ብምስትንታን ኣብ ታሪክ ኢጣልያ ብተፈላለየ እዋናት መኽሰብ ንምፍራይን ዋጋ ንምፍጣርን ዝዓለመ ሓድሽ ንግራዊ ስራሕ ንምንዳፍ ንምጅማርን ንምምሕዳርን ዕድል ዕዳጋ ንምልላይ ሃብቲ ንምውዳብን ዝተቆፅረ ስነ ገንዘባዊ ሓደጋታት ብምውሳድን ዝግበር ንጡፍ መስርሕን መንግስታውን ብሕታውን ቁጠባውን ንምድጋፍ ከመይ ሓበራዊ ዕላማ ከም ዝነበሮም ኣጉሊሖም እቲ ብትብዓትን ምህዞን ዝፍለጥ ኣጀማምራኦም ኣብ መንጎ ቁጠባን ምውፋርን ናይ ብሕቲ ኾነ መንግስታዊ ትካል ሓበራዊ ጥቕምን ድልዱል ቁጠባዊ ዕብየትን ኣብ ምስዓብ ዘሎ ምትሕበባር ዘረጋግፅ እዩ እተን ኣብዚ ቦታ እዚ ዝርከባ ቁጠባዊ ትካላት ብተፈላለየ መገድታት ኣብ መንጎ ወልቀ ሰባትን ትካላትን ተቋማትን ፍትሓዊ ምክፍፋልን ምዕሩይ ምብፃሕን ሃብቲ ብምትብባዕ ረብሓታት ንኹሉ ሰብ ብቐሊሉ ክበፅሕ ምግባር የድሊ እንክብሉ ብምምልካት እዚ ድማ ምስቲ ኣምላኽ ንደቂ ሰብ ሓለውቲ ፍጥረት ንክኾኑ ብሕድሪ ዝሃቦም ተልእኾ ኣፀቢቑ ዝሰማማዕ ማሕበራዊ ዕማም ዝስዕቦ ምዃኑ ኣስተብሂሎም ኣብዝሓለፉ ዘመናት ስርዓት ባንኪ ኣብ ማእክል ቁጠባውን ማሕበራውን ምዕባለ ኮይኑ ንህወት ሰባት ፅልዋ ክህልዎ ዝኽእል ኣዝዩ እተሓላለኸ ክውንነት ኮይኑ ከም ዝፀንሐን በዚ ምኽንያት እዚ ድማ እዚ ስርዓት እዚ በቲ ሓደ ሸነኽ ናይ ሓፈሻዊ ድሕንነት ፍትሓዊ ምክፋል ምትብባዕ በቲ ካልእ ሸነኽ ከዓ ብኣሉታዊ መገዲ ምንጪ ዘይማዕርነትን ድኽነትን ዝኾነ ስስዐ ዝመልኦ ምእካብ ናብ ዝድግፍ ክልተ ኣማራፅታት ከም ዝመርሕ የዘኻኽሩ ርእሰ ሊቃነ ጳጳሳት ኣብ ውሽጢ እዚ ሰፊሕ መዓቅፍ እዚ እቶም ኣብ ቁጠባዊ ዕዳጋ ዝነጥፉ ሰባት ብቐንዕና ብምስራሕ ጥራይ ዘይኮነስ ንቶም ዝንቀሳቀሰሉ ህዝብን ሃዋኹን ናብ ጥንቁቕን ምስ ግብረ ገብ ናብ ዝሰማማዕን ኣጠቃቅማ ፀጋታት ብምምሃርን ብምምራሕን እውን እትነጥፉ ምዃንኩም ታሪኽኩም ዝምስክሮ እዩ እዚ ከዓ ተሃዋስነትን ብልሕን ቅንዕናን ግብረ ሰናይን ዘወሃህድ እዩ ቢሎም እዚ ናይ ኣሰራርሓ ኣገባብ ጥዑዩ ንነባርን ዕብየት ትካላትን ማሕበራዊ ቅድታትን ዝምድናታትን ብኸመይ ከም ዘረጋግፅ እውን ምስ ግዜ ዝረኣይ እዩ ባንክታት ኣብ መዋቅራውን ባህላውን ፍልቀት ሓደ ሕብረተሰብ ክፀልዋ ከም ዝኽእላን ነዚ ብምቅዋም ርእሰ ሊቃነ ጳጳሳት ናብ ንዋታዊ ክቡረታት ጥራሕ ብምትኳር ህወት ናብ ዘደናገር ዕላማን ኣገባባትን ከይምለስ ኣጠንቂቖም ኣብ ቁጠባዊ ዓውዲ እውን እንተኾነ ሰብኣውነት ኩሉ ግዜ ኣብ ማእከል ክኸውን ኣለዎ እንክብሉ ኣጉሊሖም ምስ እዚ ኣተሓሒዞም እተን ኣብ ዝርክብ እዚ ዝተራኽባ ባንክታት ኢጣልያ ዝኽተልዑ ዝተፈላለየ ሰብኣውን ባህላውን ተበግሶታት ብምንኣደ ኣብዚ መገዲ ሓድሕዳዊ ምድግጋፍን ምትሕግጋዝን ብምስራፅ ከቕፅላ ኣተባቢዖም እዚ እቲ ፅኑዑን ዓሚቑን ስሩን መበቆሉን እዩ ዋላ እኳ መብዛሕትኡ ግዜ ዘይረአ እንተኾነ ሰላኡ ድማ ገረብ እዘን ትካላት እናዓበየን እናዓንበበን ይቕፅል ኣሎ ምስ በሉ ኣብ መደምደምታ መደረኦም ነቶም ኣብቲ ቦታ ዝነበሩ ሰባት ንሰናይ ተግባር ፈፂሞም ከይርስዑ ማሪሕ መትከል ስነስልቶም ርጫታቶም ብምግባር ኣብ ስሮም ፀኒዖም ክጓዓዙ ሓደራ ከም ዝበሉ ዜና ቫቲካን ኣፍሊጡ
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ቤተ ክርስቲያን መበል 60 ዓመት ዓለም ለኻዊ መዓልቲ ማሕበራዊ መራኸቢታት ኣብ እተኽብረሉ ዘላ ዕለት ርእሰ ሊቃነ ጳጳሳት ልዮን መበል 14 ንካቶሊካውያን ምህዞታት ቴክኖሎጂ ናብ ሓቂ ሰብኣዊ ኣካል ዘተኮረ ክኸውን ክሕግዙ የተባብዑ ካቶሊካዊት ቤተ ክርስቲያን ትማል ሰንበት ዕለት 17 ግንቦት መበል 60 ዓመት ዓለም ለኻዊ መዓልቲ ማሕበራዊ መራኸቢታት ኣኽቢራ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ደድሕሪ ጸሎት ኦንግስተ ሰማይ ኣብ ዘካፈልዎ ቃል ምሕፅንታ ነዚ ዓለም ለኻዊ መዓልቲ ማሕበራዊ ርክባት ብምዝካር ኩሉ ሰብ ወትሩ ንሓቂ ሰብኣዊ ኣካል ዘኽብር ዓይነት ሓሳብ ንሓሳብ ናይ ምልውዋጥ መስመራት ክሃንጽ ኣተባቢዖም ኣብዚ ቀረባ ዓመታት ኣብ ቴክኖሎጂን ከምኡውን ኣብ መራኸቢ ብዙሓን እተረእየ ሰፊሕ ምዕባሌታት ብምጥቃስ ቴክኖሎጂያዊ ምህዞታት ናብ ረብሓ ደቂ ሰብ ከምርሕ ፃውዒት ኣቕሪቦም። ኩሉ ሰብ ኩሉ ሳዕን ሓቂ ሰብኣዊ ኣካል ዘኽብር ኩሉ ዓይነት ቴክኖሎጂያዊ ምህዞታት ናብዚ ሓቂ እዚ ከምርሕ ዘለዎ ሓሳብ ንሓሳብ ናይ ምልዋጥ ተግባራት ክሕግዝ ኣተባብዕ ኣለኹ በሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ወርሒ ጥሪ ኣብ መበል 6 ዓመት ዓለም ለኻዊ መዓልቲ ማሕበራዊ መራኸቢታት ዘመሓላለፍዎ መልእኽቲ ድምፅን ገጽን ደቂ ሰብ ምዕቃብ ኣብ ዝብል ኣርእስቲ ሓሳብ ከም ዘካፈሉ ዜና ቫቲካን ሓቢሩ። ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ኣምላኽ ንደቂ ሰብ ብመልክዑን ብምስሉን ስለ ዝፈጠሮም ገጽን ድምፅን ናይቲ ቅዱስ ምዃኖም ገሊፆም ነፍሲ ወከፍና ካብ ናይ ገዛ ርእስና ተመክሮ ዝምንጩን ምስ ካልኦት ዘሎና ርክብ ዝገልጽን መተካእታ ዘይብሉን ዘይነቓንቕን ጸዋዕታ ኣሎና ድማ በሉ። ይኹን እምበር ሓደስቲ ቴክኖሎጂያዊ ምህዞታት ድምፅን ገጽን ስምዒትን ብምቕዳሕ ንፍልልያትና ኣብ ሓደጋ ከም ዘእትዉ ዘለዉ እውን ገሊፆም ድምፅን ገጽን ደቂ ሰብ ጥበብን ፍልጠትን ሕልናን ሓላፍነትን ድንጋጽን ዕርክነትን ብምቕዳሕ እቲ ሰብ ዝሰርሖ ኣስተውዕሎት ተባሂሉ ዝፍለጥ ስርዓት ኣብ ስነ ኣከባብያዊ ኪደት ዝካየድ ሓበሬታ እውን ጣልቃ ይኣትሎ ጥራይ ዘይኮነስ ነቲ ዓሚቕ ደረጃ ሓሳብ ንሓሳብ ናይ ምልዋጥ መስመራት እውን ማለት ንሰብኣዊ ርክባት ከይተረፈ ይጥሕሶሎ በሉ። እቲ ንደቂ ሰብ ዘስግእ ዘሎ ናይ ሓቂ ስግኣት ነቲ ንሰብ ዝሰርሖ ኣስተውዕሎትን ከምኡውን ነቲ ኣብ ማሕበራዊ መራኸቢታት ዝርአ ዘሎ ቀመራዊ ምዕሪት ናይ ምስማዕን ብመመያ ናይ ምቕባልን ክእለትና ንምውጋድ ዘሎና ድልውነት ምዃኑ ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ኣስፊሖም ገለጹ። በዚ ምኽንያት እዚ ወትሩካባና ተፈልዩ ምስኦም ክንራኸብን ንኽእልን ካብኣቶም ክንምሃር ዘሎናን ሰባት ናይ ምርኻብ ኣጋጣሚ ተዓጢቕና ኣሎና በሉ። ንኻልኦት እንተ ተቐበልናዮምን እንተ ሓቆፍናዮምን ርክብን ዕርክነትን ክህሉ ይኽእል እዩ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ድማ ንሰባት ምስ ሰብ ዝሰርሖ ኣስተውዕሎትን ንሓድሕድናን ኣብ ዘሎና ርክብን ሓላፍነትን ምትሕብባርን ትምህርትን ከቕበሉ ኣተባብዕዎም። እዚ ዲጂታላዊ ሰውራ ናይ ቀመራዊ ምዕሪት ብዛዕባ ክውንነት ንዘሎና ኣረኣያ ብኸመይ ከም ዝቐርጾን ሰብ ዝሰርሖ ኣስተውዕሎት ኣድልዎ ብኸመይ ከም ዝገብርን እንታይ ዓይነት ኣሰራርሓታት ኣብ ምግብና ንምህላው ዝውስን ቁጠባዊ ስርዓትን ቅድታትን ቁጠባን ብኸመይ ክቕይር ከም ዝኽእልን ንምርዳእ ዲጂታላዊ መሃዝነት ዝሓትት እዩ በሉ ቅዱስ ኣቦና መልእኽቶም ኣብ ምዝዛም። እንደገና ኣብ ክንዲ ምስ ሰባት ንምዝርራብ ገጽን ድምፅን የድልየና ኣሎ ክብሉ እውን ደምደሙ። ንውህበት ሰብኣዊ ርክባት ከም ዓሚቑ ሓቂ ደቂ ሰብ ጌርና ክርእዮ ኣለና። ኩሉ ቴክኖሎጂያዊ ምህዞታት እውን ናብኡ ዘተኮረ ክኸውን ኣለዎ ክብሉ ድማ ተላበዉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ብብፁእ ካርዲናል ማይክል ቸርኒ ህየንተናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዝተኸተመ ጽሑፍ መሰረት ብምግባር ኣብ መንጎ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ኮይኑ ዝዓይ ኮሚሽን ሰብ ዝሰርሖ ኣስተውዕሎት ንምቕዋም ይኹንታ ሂቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 12 ግንቦት ኣብ ዝወፀ ስዒቡ ድማ ብዕለት 16 ግንቦት እተሓትመ ብብፁእ ካርዲናል ማይክል ቸርኒ ህየንተናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝተፈረመ ኣብ መንጎ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ዝዓይ ኮሚሽን ብዛዕባ ሰብ ዝሰርሖ ኣስተውዕሎት ንምቋም ኣጽዲቖም። ኣብዚ ቀረባ ዓሰርተታት ዓመታት እተረእየ ምዕባለ ሰብ ዝሰርሖ ኣስተውዕሎት ከምኡውን ኣብዚ ቀረባ ግዜ ኣብ ሰፊሕ ኣጠቓቕማዊ እተረእየ ፍጥነት ኣብ ደቂ ሰብን ኣብ ሰብኣውነትን ብሓፈሻ ክሕድሮ ዝኽእል ጽልዋ ቤተ ክርስቲያን ንኽብሪ ነፍሲ ወከፍ ሰብኣዊ ኣካል ብፍላይ ከኣ ምስ ምሉእ ዕቤቶም ብዝተተሓሓዘ ዘለዎ ሓልዮት ብምግንዛብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንጎ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ኮይኑ ዝዓይ ኮሚሽን ሰብ ዝሰርሖ ኣስተውዕሎት ንምቋም ኣጽዲቖም ይብል እቲ ጽሑፍ። ርእሰ ሊቃነ ጳጳሳት ብዕለት 3 ግንቦት ምስ ብፁእ ካርዲናል ማይክል ቸርኒ ድሕሪ ምርኻቦም ነዚ ኣካል ቅድስቲ መንበር ኣጽዲቖሞ ኣለዉ። እዚ ኣብ ቀዳማይ ዓመት ዝካየድ ዘሎ ኣኼባ ንዕዮ ዝ ኮሚሽን ከተሓባብር ድማ እዩ። እቲ ጽሑፍ ከም ዘመልክቶ እቲ ኮሚሽን ብ7 ኣካላት ቅድስቲ መንበርን ብተወከልትን ዝቖመ ምዃኑ ይገልጽ። እዚኣተን ድማ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ጉዳያት ኣንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈትን ጳጳሳዊ ተቋም ስነ ህይወትን፣ ጳጳሳዊ ተቋም ስነ ፍልጠትን፣ ከምኡውን ጳጳሳዊ ተቋም ስነ ማኅበራዊ ትምህርትን የጠቃልል። ሓንቲ ካብዘን ተቋማት ድማ ነቲ ኮሚሽን ንሓደ ዓመት ናይ ምትሕብባር ሓላፍነት ዘለዋ ክትከውን እያ። እዚ ድማ በብግዜኡ ክሕደስ ዝከኣል እዩ። ብድሕሪ እዚ ርእሰ ሊቃነ ጳጳሳት ነቲ ዕዮ ዝመርሖ ኣካል ቀጺሎም ይውስኑ። እዚ ጽሑፍ ከም ዝገለጾ ኣብ መንጎ ኣባላት ጉጅለ ብዛዕባ ሰብ ዝሰርሖ ኣስተውዕሎት ዝተተሓሓዘ ንጥፈታትን ውጥናትን እንተላይ ብዛዕባ ኣጠቓቕማዊ ዝምልከት ፖሊሲታትን ኣብ ቅድስቲ መንበር ምትሕብባርን ምልውዋጥን ከምኡውን ናይ ተሳትፎ ሓላፍነት እቲ ተሓባባሪ ኣካል ክኸውን እዩ ይብል። ብፁእ ካርዲናል ቸርኒ ነቲ ኣካል ብመሰረት ዓንቀጽ 28 ናይ ሃዋርያዊ ቅዋም ስብኩ ወንጌለ ከም ዝቖመን ኣብ ትሕቲ እዚ ኮሚሽን ድማ ሓለፍቲ ላዕለወታባይቲ ጽሕፈትን ንሓላፍነት ብዙሓት ተቋማት ቅድስቲ መንበርን ዝትንክፍን ሓባራውን ተኸታታሊ ምምኽኻርን ዘድልዮን ጉዳያት ንምፍታሕ ፍሉይ ኮሚሽን ክፈጥር ይኽእል እዩ ይብሉ። ላዕለወታባይቲ ጽሕፈት ቅድስቲ መንበር ነዚ ጉዳይ እዚ ንምፍታሕ ኣብ ዝተኣከብሉ እዚ ንመጀመርታ ግዜ ኣይኮነን። ኣብ ወርሒ ጥሪ 2025 እቲ ብዛዕባ ጉዳያት ዓንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ጉዳያት ባህልን ትምህርቲ ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ እቲ ኣብ መንጎ ሰብ ዝሰርሖ ኣስተውዕለትን ሰብኣዊ ምስትውዓልን ዝገልጽ ጥንታዊ ወሃዲስ ዘርእስቱ መዘኻኸሪ ኣሕቲሞም ከም ዝነበሩ እውን ዝዝከር እዩ። ብተወሳኺ እውን ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ሰብ ዝሰርሖ ኣስተውዕሎት ካልእ ቴክኖሎጂያዊ ምዕባለታትን ንሕብረተሰብና ከስዕብሉ ዝኽእሉ ብድሆታት ብተደጋጋሚ ስለ እተዛረብሉ እዚ ፍረ ነገር እዚ ኣብ ብምሉኡ ዘመነ ጵጵስና ቅዱስ ኣቦና ልዮን መበል 14 ሸፈነ ረኺቡ ዘሎ ኣርእስቲ እዩ። ብዕለት 10 ግንቦት 2025 ደድሕሪ ናብ መንበረ ጴጥሮስ ምድያቦም ሒደት መዓልትታት ጸኒሖም ርእሰ ሊቃነ ጳጳሳት ምስ ብፁዓን ካርዲናላት ኣብ ዘካየድዎ ኣኼባ ብዛዕባ እቲ ንጵጵስናዎም ዝመረጽዎ ስሞምን ክገልጹ ንኣብነት ርእሰ ሊቃነ ጳጳሳት ልዮን መበል 13 ተኸቲሎም ከም ዝመረጽዎ ኣመልከቱ። ኣስዕባ ኣቢሎም እውን ኣብዚ ግዜና ቤተ ክርስቲያን ንኻልእ ዓይነት ኢንዱስትርያዊ ሰውራ ከምኡውን ንሰብኣዊ ክብርን ፍትሕን ሸቕልን ንምክልኻል ሓድሽ ብድሆታት ዘስዕብ ምዕባለታት ምላሽ ብምሃብ ንዅሉ ሰብ መዝገብ ማሕበራዊ ትምህርታ ተቕርባላ በሉ።
1: እዚ ዜና ቫቲካን እዩ። ኣብ ጀነቭ ኣብ ናይ ውድብ ሕቡራት ሃገራት እትካል ቋም ተዓዘበ ቅድስቲ መንበር ሊቀ ጳጳሳት ባሌስትሬሮ ዕለት 13 ግንቦት ብማእከል መጽናሕቲ ሮዛሪዮ ሊቫቲኖ ኣብ ሮማ ኣብ ዝተወደበ ዓውደ ኣኼባ ተረኺቦም ኣብ ዝስምዖም መደረ ብዛዕባ ብዝሓጎናውነትን ሓድሕዳዊ ተመራኾስነትን ኣብ ሓደ እዋን ከም ረቋሕታት ምርግጋእ ዝግለጽ ዝነበረ ሎሚ ናብ መጋበርያ ተቓልዕነትን ስልጣንን ምፍርራሕን ከም ዝተቐየረ የስተንትኑ። ድምፂ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሎሚ ሓደ ካብቶም ምጥዓስ ኣህጉራዊ ሕግን ሰብኣዊ ሕግን ብስርዓታውን ብዘየማትእን መገዲ ዝኽንኑ ሒደት ሰባት ምዃኖም ኣጉሊሖም ኣብዚ እዋን እዚ ዓሚቕ ቅልውላው ዘጋጥሞ ዘሎ ዓለምለኻዊ ስርዓት ኣብ ምኽናፅ ኣበርክቶ ዝገበሩ ብዙሓት ትካላት ብንጹር ክሓብሩ ከም ዘለዎም ኣብ ብዝሓጎናውነትን ሓድሕዳዊ ተመራኾስነትን እተመስረተ ስርዓት ኣብዝሓለፈ እዋን ርግኣት ውሕስነት ዝህብ ዝነበረ ሎሚ ግን ከም መጋበርያ ጸቕጥን ጸለምን ምፍርርሕን ኮይኑ ኣሎ ቢሎም እዚ ድማ ነቲ ኣህጉራዊ ማሕበረሰብ ዝካፈሎ ክቡራት ዋጋታት ስርዓታት ከም ዝደኸመ ዝሕብር ምልክትና ኾነ ንሰላም ዝቐርብ ጻውዒት ኣድማዕነቱ ክንክይ ይገብር ምህላው ጀነብ ኣብ ዝርከብ ኣብ ናይ ውድብ ሕቡራት ሃገራት ትካላት ናይ ቅድስቲ መንበር ቋም ተዓዛቢ ሊቀ ጳጳሳት ኤቶር ባሌስትሬሮ ኣብ ዝሓለፈ ዕለት 13 ግንቦት ኣብቲ ብማእከል መጽናዕቲ ሮዛሪዮ ላቫቲኖ ኣብ ሮማ ኣብ ናይ ኢጣልያ ህዝባዊ ባይቶ ህንፃ ኣብ ዝተኻይደ ዓውደ ጉባኤ ተሳቲፎም ኣብ ዘስምዖ መደረ ከም ዘጉልሑ ዜና ቫቲካን ኣፍሊጡ። ሊቀ ጳጳሳት ባሌስትሬሮ ዳግማይ ምምጻእ ስነ መጎት ዓውድታት ጽልዋን ሓፅያዊ ግዝኣታትን ኣጉሊሖም እዚ ከዓ ንሓድሽ ስርዓት ዓለም ውድድር ከም ዘጓሃህርን እቶም ነዚ ሕጂ ዘሎ ስርዓት ዝቐርጹ ሓይልታት መሬት ክስእኑ ፍቓደኛታት እኳ እንተዘይኮኑ ፋሕ ብዝበሉ መገዲ እዮም ዝጓዓዙ ነቲ እናወሰኸ ዝኸይድ ዘሎ ተዋሳእነት ሓደስቲ ሓይልታት ክቆጻጽሮ ኣይክእሉን እዮም። ኣብዚ እዋን እዚ መሻርክቲ ውሁዳን መሻርክቲ ተባሂሎም ይቝጸሩ። ንቐንዲ ሓይልታቶም ከዓ ብኢንዳስትሪ ቁጠባዊ ሓብቲ ካብኡ ሓሊፉ ሓደ ሓደ ግዜ ብወታደራዊ ወፈያታት ዝደጋገፉ ክኾኑ ይግደዱ። እዚ እውን ሓደስቲ ምሾት ዝመልኦ ወይ ድማ ኣብ ውልቃዊ ረብሓ ዘተኮረ ሽርክነት ይፍጠር ኣሎ። እዚ ናይ ሓቂ ጥምረት ዘይኮነስ ንሓበራዊ ተፃረርቲ ንምቅላስ እተሓንፀ ስነ ስልታዊ ምትእኽኻብ እዩ ከም ዝበሉ ዜና ቫቲካን ይሕብር። ድሕሪ ሕጂ ኣድማሳዊ ተቐባልነት ዘሎ ስርዓተ ክብርታት የሎን ምጥቃስ ሰላም ድማ ነቶም ተፃራሪ ረብሓታት ዘለዎም ዘይትንክፎም ይኸውን ዝበሉ ሊቀ ጳጳሳት ባለስትሬሮ ተመሳሳሊ ኣድማሳዊ ውክልና ዘይብሎም ኣማራፂ ኣካላት ብምፍጣር ንወድብ ሕቡራት ሃገራት ናይ ምግላል ዝንባለ ንዓበይ ምህላው ኣስሚሮም ብፍላይ ንወድብ ሕቡራት ሃገራት ብምጥቃስ ብዛዕባ ቀጻሊ ምድስካል ዝረአ ዘሎ ባይቶ ፀጥታን ምሕዳሱ ዘይምኽኣልን ኣስተብሂሎም እዚ ረቑሓታት እዚ ነቲ ኣህጉራዊ ኣካል ዝወሃቦ ዝነበረ ግምት ንኽንኪ ኣበርክቶ ዝገብርን ኣብ ብዙሓት መንግስታት ሰፊሕ ስምዒት ህፁፅነት ዘጓሃህር ኮይኑ ኣሎ። ምድኻም ተኣማንነትን ኣህጉራዊ ስርዓት ዝያዳ ስነ ምግባር ዘይብሉ ሓደ ወገናዊ ስጉምትታት ዘተባብዕን ሓደጋ ግጭት ዘይምርግጋእን ሰብኣዊ ስቃይን ዝውስኽ እዩ። ብሓፈሻ ሎሚ ዘሎ ኣህጉራዊ ስርዓት ብስነ ሓሳባዊ መፈላላይን ተገራጫዊ ፖለቲካውን ቁጠባውን ረብሓታትን ዝተዓፅወ ይመስል። እንተኾነ ግን ኣህጉራዊ ስርዓት ኣድላይን መተካእታ ዘይብሉን እዩ ከም ዝበሉ ዜና ቫቲካን የመላኽት። ነዚ ንምድጋፍ ውሽጣዊ ክብረተሰብ ንስልጣን ክቅድምን ዝድርቶን መሰረታዊ ስርዓት ኣፍልጦ ማሓብ ኣድላይ ምዃኑ ሊቀ ጳጳሳት ባለስትሬሮ ገሊፆም ቀፂሎም ነቲ ርእሰ ሊቃነ ጳጳሳት ኣብ መጀመርቲ ዓመት ኣብ ቅድስቲ መንበር ተቐባልነት ዘሎም ልኡካነ መንግስትታትን ኣህጉራውያን ትካላትን ተቐቢሎም ኣብ ዘስምዖ መደረ ክውንነት ካብ ሓቂ ኣብ መወዳእታ ድማ ካብ ሰናይ ምዝፍለይ ክብረተሰብ በዓሉ ተዛማዲ ይኸውን። ስስዕ ዝመልኦን ተለዋዋጥን ፍልልያትን ረብሓታት ውልቀ ሰባትን ሓያላት መንግስታትን ድማ ዘይተርፍ ይኸውን። ኣብ ብዙሓ ጉናውነትን ኣህጉራዊ ሕግን እናኣምን እንተ ደኣ ኣህጉራዊ ሕግን ዝምድናታትን ኣብ ትሕቲ ንኽጥዕመኒ ኣብ ዝብል ግዜያዊ ናይ ስስዐ ህሞት ዝተሰረተ ካብ ምግባር ክንቁጠብ ጽኑዕ መሰረት ዘለዎ ምዃኑ ከነረጋግፂ ይግባእ ከም ዝበሉ ዜና ቫቲካን ይሕብር። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኻኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቐርብ። ናይ ሎሚ ዕለት 19 ግንቦት 2026 ዓመተ ምሕረት መደብ ፈነዋና ቀዳሚ ተሓደስ ዓውዲት መልእኽቲ ናይ ርእሰ ሊቃነ ጳጳሳት ልመበል 14 ክትዝርጋሕ ምዃና ዝተዋህበ መግለፂ ርእሰ ሊቃነ ጳጳሳት ልመበል 14 ኣብ ወርሒ መስከረም ናይዚ ዓመት ናብ ፈረንሳ ክበፅሑ ምዃኑ ዝተዋህበ መግለፂ ርእሰ ሊቃነ ጳጳሳት ልመበል 14 ዕለት 18 ግንቦት ምስ ኣባላት ቤት ምኽሪ ኣመሓደርቲ ማሕበረሰብን ምስፋሕ ካቶሊካዊ እምነትን ኣባይቲ ስድራኦምን ኣብ ሃገረ ቫቲካን ትራኺቡ ቦም ዝለቀሶ ቃለ ማዕዳን ብፁዕ ወቅዱስ ኣራም ቀዳማዊ ካቶሊኮስ ናይ ኣርሜኒ ሃዋርያዊት ቤተ ክርስቲያን መንበረ ጵጵስና ቂልቅያ ዕለት 18 ግንቦት ኣብ ሃገረ ቫቲካን ምስ ርእሰ ሊቃነ ጳጳሳት ልመበል 14 ዘካይድዎ ርክብ ካርዲናል ግሬች ኣብቲ ኣብ ሃገረ ጀርመን ዝተካየደ ሲኖዳዊ ጉባኤ ንቅዱስቲ መንበር ወኪሎም ከም እተሳተፉን ዓለምለኻዊ መዓልቲ መራኸቢ ብዙሓን ንምዝካር ብዛዕባ መራኸቢ ብዙሓን ጉዳይ ዝከታተል ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ከካይዶ ዝኾነ ባው ጉባኤ ዶክተር ሚሓ ናቦ መንበር ኣብ ካናዳ ከተማ ኦንታሪዮ ኣብ ዝርከብ መንበረ ጥበብ ቅዱስ ሄረኒሞስ ሓድሽ ርእሰ ሊቃነ ጳጳሳት ፍራንቸስኮ እተሰሜ ተቋም ክኽፈት ምዃኑ ዜና ቫቲካን ኣብ ዘካይዶ ቃለ ምሕትት ዝሃቦ መግለፂ ብዛዕባ ህፃናት ጉዳይ ዝሓሊ ትካል ውድብ ሕብራት ሃገራት ብዛዕባ ኩነታት ህፃናት ሊባኖስ ዝሃቦ ፀብጻብ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍፃሚ መደብና ምፅናዕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካብኣይ ካብ ስምዖንን ኣባተወልደነ ንዕድም ሰላምታና ይብፅሐኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዛዕባ ዕቃቤ ሰብኣዊ ኣካል ኣብ መዋእል ሰብ ዝሰርሑ ኣስተውዕሎት ዝገልጽ ናይ መጀመርታ ዓዋዲት መልእኽቲ ዕለት 25 ግንቦት ክትወፅእ እያ። ኣብ ዝመጽእ መዓልታት ድማ ኣብ ሃገረ ቫቲካን ምስ ርእሰ ሊቃነ ጳጳሳት ብምዃን እተፈላለዩ ሊቃውንቲ ብዛዕባ እዛ ዓዋዲት መልእኽቲ ብዝምልከት ኣስተምህሮታት ከቕርቡ ምዃኖም እውን ኣብ መደብ ተታሒዙ ኣሎ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንሰብኣዊ ኣካል ኣብ መዋእል ሰብ ዝሰርሑ ኣስተውዕሎት ንምዕቃብ ኣብ ዝብል ኣርእስቲ ዝገልጽ ናይ መጀመርታ ዓዋዲት መልእኽቲ ግሩም ሰብኣውነት ዘርእስቱ ብዕለት 25 ግንቦት ክትወፅእ ምዃና ዜና ቫቲካን ሓቢሩ። ዕለት 15 ግንቦት መበል 135 ዓመት ዕለተ ዝኽሪ ናይታ ርእሰ ሊቃነ ጳጳሳት ልዮን መበል 13 ዝኣወጅዋ ዓዋዲት መልእኽቲ ሓደስቲ ነገራት እተኸተመትሉ ዕለት ድማ እዩ። ግሩም ሰብኣውነት ኣብታ እትወፀላ ዕለት ልክዕ ሰዓት 11 ፈረቓን ናይ ንግሆ ኣብ ናይ ጉባኤ ኣዳራሽ ሲኖዶስ ጳጳሳት ቫቲካን ክትቀርብ እያ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስቶም ኣስተምህሮታት ዘካፍሉ ሊቃውንቲ ኮይኖም ድማ ኣብቲ መደብ ክሳተፉ እዮም። ብፁእ ካርዲናል ቪክቶር ማኑኤል ፈርናንደስ ህየንተ ናይቲ ብዛዕባ ጉዳያት ዓንቀጽ እምነት ዝሓል ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ፕሮፌሰር ኣና ሮላንደስ ሊቕ ስነ መለኮትን መምህር ኣብ መንበረ ጥበብ ዱርሃም ኣብ ሕብረት ንግስነታት ዓዲ እንግሊዝን ክሪስቶፈር ኦላህ ተሃባባሪ መስራቲ ተቋም ኣንትሮፒክ ኣብ ሕቡራት መንግስታት ኣሜሪካን ከምኡ ውን ሓላፊ ምርምራት ብዛዕባ ትርጉም ሰብ ዝሰርሑ ኣስተውዕሎት ብተወሳኺ እውን ፕሮፌሰር ሊዮካዲ ሉሹምቦ ሊቕ ፖለቲካዊ ስነ መለኮትን ካቶሊካዊ ማሕበረሰብኣዊ ትምህርቲ ቤተ ክርስቲያንን ኣብ ቤት ትምህርቲ ስነ መለኮት ኢየሱሳውያን መንበረ ጥበብ ሳንታ ክላራ ኣብ ካሊፎርኒያ ሕቡራት መንግስታት ኣሜሪካ ዝርከብን ኣብቲ መደብ ክሳተፉ እዮም። ብፁእ ካርዲናል ፔትሮ ፓሮሊን ዋና ጸሓፊ ቅድስቲ መንበር እውን ብወገኖም ኣብ ናይ መዕፀዊ መደባት መደረ ከቕርቡን ቀጺሎም ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ቃለ ምዕዳኖምን ሃዋርያዊ ቡራኬኦምን ከካፍሉ ከም ምዃኖም ካብ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ዝወፀ መግለጺ የመላኽት።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ፈረንሳ ሃዋርያዊ ጉዕዞ ክገብሩ ምዃኖም እዚ ድማ ድሕሪ 18 ዓመታት ንፈለማ እዋን ዝካየድ ወግዓዊ ጳጳሳዊ ዑደት ኣብቲ ሃገር ክኸውን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም 2026 ዓመተ ምሕረት ኣብ ሃገር ፈረንሳ ሃዋርያዊ ዑደት ከካይዱ ምዃኖም ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን ቤት ጽሕፈቶን ሓላፊ ማቴዎ ብሩኒ ዕለት 16 ግንቦት ንጋዜጠኛታት ኣብዝሃቦ መግለፂ ሓቢሩ እዚ ዑደት እዚ ድሕሪ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መንበል 16 ኣብ 2008 ዓመተ ምሕረት ናብ ፓሪስን ሎርድን ዘካይድዎ ወግዓዊ ጳጳሳዊ ዑደት ንፈለማ እዋን ማለት ድሕሪ 13 ዓመት ዝካየድ ወግዓዊ ዑደት ከም ዝኸውን ብሩን ይወሲኹ ብምሕባር እዚ ጉዕዞ መራሒ ሃገር ሰበስልጣን ቤተ ክርስትያናት እታ ሃገርን ላዕለዋይ ኣመሓዳሪ ናይ ትምህርትን ስነፍልጠትን ባህሊ ጉዳይ ዝሓሊ ናይ ውድብ ሕብረት ሃገራት ትካልን ዝገበረሎም ዕድመ ምላሽ ዝህብ ምዃኑ ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን ኣብዚ ኣብ ፈረንሳ ብዘካይዱ ሃዋርያዊ ዑደት ኣብ ዋና ቤት ፅሕፈት ትምህርትን ስነፍልጠትን ባህልን ዝሓሊ ትካል ውድብ ሕብረት ሃገራት ክበፅሑ ምዃኖም ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን መራሒ መንግስቲ ፈረንሳ ኢማኑኤል ማክሮን ርእሰ ሊቃነ ጳጳሳት ሊዮን መበል 14 ተኸተሎ ቅዱስ ጴጥሮስ ኮይኖም ድሕሪ መሕራዮም ንፈለማ እዋን ዕለት 10 ሚያዝያ ተራኺቦም ከም ዝነበሩ ዘዘኻኸረ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን ዋና ሓላፊ ብሩኒ ርእሰ ብሄር ማክሮን ኣብ 2017 ዓመተ ምሕረት ካብ ዝምረፅ ንዳሓር ኣብ ሃገር ቫቲካን ኣብ 2018 2022 ዓመተ ምሕረት ወግዓዊ ምብፃሕ ኣካይዱ ከም ዝነበረ የዘኻኽር። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንኣባላት ቤት ምኽራም ማሕደርቲ ማሕበረሰብ ንምስፋሕ ካቶሊካዊ እምነት ኣብ ሃገር ቫቲካን ተቐቢሎም ኣብ ዝለገሶ ቃለ ማዕዳን ኣብ ኣሜሪካን ኩባን ፖርቶሪኮን ንዝርከቡ ድኻታት ካቶሊካዊ ማሕበረሰብ ንልዕሊ ሓደ ዘመን ንዘቕረቦ ሃርያዊ ኣገልግሎት ከም ዘመስገኑ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ዕለት 18 ግንቦት ንኣባላት ቤት ምኽራም ማሕደርቲ ማሕበረሰብ ንምስፋሕ ካቶሊካዊ እምነትን ኣባይቲ ስድራኦምን ኣብ ሃገር ቫቲካን ተቐቢሎም ኣብ ዝለገስ ወቃለ ምዕዳን እቲ ኣብ ሮማ ዘካይድዎ ንግደትን ጸሎቶምን ኣብ ካቶሊካዊ እምነቶምን መንፈሳውነቶምን ክዕምቖምን ምስ ተኽታል ቅዱስ ጴጥሮስን ኩላይት ቤተ ክርስትያንን ዘለዎም ርክበ ክሕይልን ተስፋ ከም ዘለዎም ገሊፆም እዚ ኣጋጣሚ ዝብፍላይ ጳጳሳዊ ማሕበረሰብ ብምዃንኩም ንዓኹም ኣዝዩ ኣገዳሲ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ብዛዕባ ግብሪ ሃዋርያት ክስተንትኑን ከለዉ እቶም ደቂ መዛምርቲ ብመንፈስ ቅዱስ ደልዲሎም ከመይ ገይሮም ንክርስቶስ ኣብ ትሕቲ ሰማይ ንዘለዉ ህዝብታት ክእውጁ ከም ዝጀመሩን ኣብ ሕውነትን ጸሎትን ቅዱስ ቁርባንን ሱር ዝሰደደ ማሕበረሰባት ከም ዝፈጠሩ ዘኪሮም ቅድሚ ንልዕሊ 120 ዓመት ብኣባ ፍራንሲስ ክሌመንት ኬሊ ወንጌላዊ ልኡክነት መንፈስ ዝተነቃቅሐ እምነትን ምስጢራትን ደገፍን ካቶሊካዊ ማሕበረሰብ ናብ ዝተነፀሉ ማሕበረሰባት ኣሜሪካ ኣብ ምቕራብ ዝህቦ ኣገልግሎት ከም ዝነኣዱ ዝሓበር ዜና ቫቲካን ኣስዒቡ እዚ ማሕበረሰብ እዚ ኣብ 1905 ዓመተ ምሕረት ብኣባ ፍራንሲስ ክሌመንት ኬሊ ዝተመስረተ ማሕበረሰብ ንምስፋሕ ካቶሊካዊ እምነት ኣብ ኣሜሪካ ድኻታትን ርሑቕ ከባብታትን ንዝነብሩ ካቶሊካውያን ማሕበረሰባት ብንዋታውን መንፈሳውን መላይ ንምድጋፍ ዝተመስረተ ኮይኑ ኣብ ዝሓለፉ 10ታት ዓመታት እቲ ትካል ኣብተን ትሑት ኣገልግሎት ዝረኽባ ሰባኻታትን ዘለዋ ኣብያተ ክርስትያንን ተምሃሮ ዘረኣከ ነትን ኣብያተ ትምህርትን መደባት ጉስነትን ዝምውልን ኣብ ከም በዓል ኩባን ፖርቶሪኮን ዝኣመሰሉ ቦታታት ንዝግበር ኣገልግሎት ወንጌላውነት እውን ከም ዝድግፍን ናብ ደረጃ ጳጳሳዊ ማሕበር ልዕል ቢሉ ኣብ ምሕያል ከባብያዊ ኣብያተ ክርስትያናትን መብዛሕትኡ ግዜ ጸጋታትን ጉስነታዊ ደገፍን ንዝጎድሎም ማሕበረሰባት ኣብ ኩለመድያዊ ኣገልግሎት ምስናይ ትኩረት ብምግባር ይቕፅል ምህላው ኣመላኺቱ ርእሰ ሊቃነ ጳጳሳት ሊዮን እቲ ናይ ወንጌላውነት ኒሕ ሎም እውን የድሊ እዩ። እቲ ማሕበር ኣብ ኣሜሪካን ወፃእን ንዝርከቡ ድኻታት ካቶሊካውያን ማሕበረሰባት ንዝገብሮ ቀጸሊ ተወፋይነት ከም ዘመስገኑ ይሕብር። ነቲ ትካል ኣብ ኩባን ፖርቶሪኮን ዘሳልጦ ዕዮ ብፍሉይ ንኢዶም ነዞም ማሕበረሰባት ዝገብሮ ደገፍ ጽቡቕ መግለጺ ኩላዊት ቤተ ክርስትያን እንክብሉ ብምግላጽ ኣነ ኣፍቀርክውከ ብዝብል ኣርእስቲ ዝለገሱ ሃዋርያዊ ማዕዳን ተወኪሶም ንብጻይና ምፍቃርን ሓቅነት ናይቲ ንኣምላኽ ዘሎና ፍቕሪ ዝጭብጥ መርትዖ ምዃኑ ኣዘኻኺሮም እቲ ማሕበር ኣብ ኣሜሪካን ዝርከቡ ድኻታትን ስደተናታትን ኣባይቲ ስድራን ንዝገብሮ ምብፃሕን ንዘቕርቦ ቅርበትን ኣተባቢዖም ኣሕዋትናን ኣሓትናን ናይ ሓደ ብህላዊ ክርስቶስ ዝተለለየ ማሕበረሰባዊ ሓልዮት ክረኽቡ ግዲ ድን እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን ብዛዕባ ምስክርነት ቀዳማይቲ ቤተ ክርስቲያን ደጊሞም ብምስትንታን ሓቂና ክርስትያኖም ማሕበረሰባት ብተፈጥሮኦም ነቶም ዝሰቀዩን ኣዝዮም ኣብ ከቢድ ፀገም ንዝርከቡን ብኸመይ ከም ዝከናኸኑ ኣስሚሮም ፍቕሪ ንድኻታት እምበኣር ከም ወንጌላዊ መለለይ ናይ ሓንቲ ንልቢ እግዚኣብሄር እምንቲ ዝኾነት ቤተ ክርስቲያን ዝምስክር እዩ ማዕረ ማዕሪኡ ድማ ተልእኾ እቲ ማሕበረሰብ ካብ ንዋታዊ ፀገማት ምላሽ ምሃብ ዝሓልፍ ምዃኑ ኣስሚሮም ንጡፋት ማሕበረሰባት እምነት ንምኽናፅ ብምሕጋዝ ሰባት ንምድሆታት ሂወት ብተስፋ ንምግጣም ዘድሊ ደገፍን መንፈሳዊ ሓይልን ዘቐርብ እንክብሉ ገሊፆም ንመጻኢ ፀዋዕታ ክህነትን ኣባላት ሰቡፊ ሂወትን እውን ልሙዕ መሬት ኮይኑ ኣብ ግራት ኣምላኽ ዝዋፈሩ ዝሕብሕብ እውን ምዃኑ ይገልፁ ቅዱስነቶም መደረኦም ነቶም ኣብ ትርክብን ዝሓበሩ ብፍቕሪ እግዚኣብሄርን ብፀሓይን ተደሪኾም ንጎይታ ኣብ ምግልጋል ብሓጎስን ልግስን ክፀንዑ ኣተባቢዖም ብሕቡእ ዝርኢ ኣቦ ጸማኹም ድማ ክህበኩም እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ብፁእ ወቅዱስ ኣራም ቀዳማዊ ናይ ኣርሜንያ ሃዋርያዊት ቤተ ክርስቲያን ካቶሊኮስ መንበረ ጵጵስና ቂልቅያ ዕለት 18 ግንቦት ኣብ ቫቲካን ወግዓዊ ምብፃሕ ኣካይዶም ምስ ቅዱስ ኣቦናን ፈለማ እዋን ከም እተረኻኸቡን ርእሰ ሊቃነ ጳጳሳት ሊዮን ኣብ ዘስምዖም መደረ ንህዝቢ ሊባኖስ መዓልታዊ ጸሎቶምን ብዛዕባኦምን ንቤተ ክርስቲያናት ማእከላይ ምብራቕን ዘለዎም ዓሚቕ ሓልዮት ከም ዘረጋግጹሎም ዜና ቫቲካን ኣፍሊጡ ቅዱስነቶም ኣራም ቀዳማ ካቶሊኮስ ናይ ኣርሜንያ ሃዋርያዊት ቤተ ክርስቲያን መንበረ ጵጵስና ቂልቅያ ዕለት 18 ግንቦት ኣብ ሃገር ቫቲካን ወግዓዊ ምብፃሕ ኣካይዶም ምስ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ከም እተራኸቡን ኣብዚ ንፈለማ እዋን ኣብ ዝተኻየደ ርክብ ኣብ ሃዋርያ ቤተ ጸሎት ኡርባኖስ ሻሙናይ ናይ ሓባር ጸሎት ከም ዝደገሙ ዝሓበር ዜና ቫቲካን ኣስዒቡ ሃዋርያዊ ስልጣነ ካቶሊኮስ ቂልቅያ ሊባኖስ ሶርያ ቆጵሮስ ኩዌይት ሕቡራት ኢሚራት ዓረብ ዞባ ወሽመጥ ኢራን ግሪክን ኣሜሪካን ዝሽፍነ ኮይኑ ካብ 1930 ጀሚሩ ቀንዲ ቤት ጽሕፈት ካቶሊኮስ ኣብ ሃገረ ሊባኖስ ዞባ ቂልቅያ ከተማ ኣንጢልያስ ከም ዝኾነ ንዝሓበረ ዜና ቫቲካን ኣስዒቡ ኣብቲ ዝተኻየደ ርከብ ርእሰ ሊቃነ ጳጳሳት ሊዮን ንካቶሊኮስ ኣብ ዘስምዖ መደረ ብዛዕባ ኣገዳስነት እምነትን ኣብ መንጎ ክርስትያን ዘሎ ናይ ሓባር ምትእስሳርን ሰዓብቲ ክርስቶስ ሓድነት ብሓባር ክምስክሩ ኣገዳሲ ምዃኑ ከም ዘጉልሑ ኣፍሊጡ ቅዱስ ኣቦና ንካቶሊኮስ ቂልቅያ ምስ ካቶሊካዊት ቤተ ክርስትያን ዝምድና ንምዕባይን ዝገብርዎ ጻዕርን ምስ ቤተ ክርስትያን ሮማን ዘለዎም ቅርበትን ምስጋናኦም ኣቕሪቦም ሓባራዊ ኣጉራዊ ሽማግለ ቴዎሎጊያ ዘተ ኣብ መንጎ ካቶሊካዊት ቤተ ክርስትያንን ኦርቶዶክሳውያን ኣብያተ ክርስትያንን ዘካይዶ መይይጥ ኣመስጊኖም ኣብ ቀረባ እዋን ጸገማት እኳ እንተሃለወ እዚ ዘተ ብሓድሽ ብርትዓ ክቕፅል ልባዊ ተስፋ ከም ዘለዎም ብምግላጽ ኣብ መንጎ ኣብያተ ክርስትያናትን ብዘይ ሓድነት እምነት ሕብረት ምምላስ ዘይከኣል እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን ህላዊ ካቶሊኮስ ንፍቕርቲ ሊባኖስ ኣብ ኣእምሮኦም ከም ዘቕረበሎምን ኣብ ዝሓለፈ ወርሒ ተሓሳስ ኣብ ሊባኖስ ዘካይድዎ ዑደት ብዓሚቕ ፍቕሪ ዘኪሮም ንነዊሕ እዋነታ ሃገር ዝተፈላለየ ባህልታትን ሃይማኖታትን ዘለዎም ሰባት ከም ሓደ ህዝቢ ብሓባር ምንባር ተኸኣልነት ንዓለም ኣብነት እያ እንተኾነ ግን ዘጋጥማ ዘሎ ከቢድ ፈተነታት ገና ይቕፅል ኣሎ ሓድነትን ቅንዕናን ሃገርኩም መሊሱ ኣብ ሓደጋ ኣብ ዝወድቀሉ እዋን ኣብያተ ክርስትያናትና ነቲ ንክርስትያን ኣብ መንጎኦም ጥራይ ዘይኮነ ምስቶም ካብ ካልእ ማሕበረሰባት ዝመፁ ኣሕዋትን ኣሓትን ኣብ ሓባራዊ ዓዶም ዘጣምር ሕውነታዊ ምትእስሳር ክሕይላ ዝተፀውዓ እያተን ከም ዝበሉ ዝሓበረ ዜና ቫቲካን ኣተሓሒዙ መዓልታዊ ንህዝቢ ሊባኖስን ንቤተ ክርስትያናት ማእከላይ ምብራቕን ጸሎተይን ዝስማዓን ዓሚቕ ሓልዮትን ክረጋግጸልኩም እፈትቡ ከም ዝበሉ ኣፍሊጡ ኣብ መወዳእታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ቅድሚ መዓል ጰራቅሊጦስ ንሶምን ካቶሊኮስን ንሓድነትን ንነባር ሰላምን እዛ እንነብረላ ዓለም ንምሕዳስ ብሓባር ክጽልዩ ብምኽኣሎም ምስጋናኦም ከም ዘቕረቡ ዝሓበረ ዜና ቫቲካን ኣተሓሒዙ ካቶሊኮስ ኣራም ቀዳማዊ ኣብ ሮማ ኣብ ዝጸንሕሉ እዋን ኣብ መንጎ ዝተፈላለየ ኣብያተ ክርስትያን ሓድነት ዘተባ ኣኸባብ ናይ ቅድስ መምር ላዕለዋይ ቤት ፅሕፈትን ካልኦት ላዕሎት ኣባይቲ ፅሕፈት ኩርያ ሮማና ምብፅሕ ከካይዱ ከም ዝኾኑን ዕለት 19 ግንቦት ካቶሊኮስ ኣብ ማእከላይ ምብራቕ ዝርከባ ኣብያተ ክርስትያን ዘጋጥመን ብድሆታት ኣማእኪሎም ኣብ ጳጳሳዊ መንበረ ጥበብ ኦረንታልዮም መብርሂ ከም ዝሃቡ የመላኽት።
1: ብፁ ካርዲናል ማሪዮ ግሬች ኣብ መበል 104 ካቶሊክ ከንታንግ ኣብ ተገብረ ዓብዪ ጉባኤ ካቶሊካውያን ሃገረ ጀርመን ንዜና ቫቲካን ኣብ ዝሃብዎ መግለፂ እዛ ኣብዚ ሃገር ዘላ ቤተ ክርስትያን ዓብዪ ምትእምማንን ዓብዪ ተስፋን ትህበኒ በሉ። ጠቕላል ዋና ጸሓፊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት ብፁ ካርዲናል ግሬች ኣብቲ ኣብዚ ዓመት እዚ ኣብ ውርዝበርግ ጀርመን ኣብ ዝተኻየደ መበል 104 ጉባኤ ካቶሊክ ከንታግ ከም ዝለዓለ ተወካሊ ቅድስቲ መንበር ኮይኖም ኣብቲ ጉባኤ ተሳቲፎም። ዝሓለፈ ቐዳም ብፁእ ካርዲናል ግሬች ኣብቲ ኣብ ማእከል ኮንግረስ ወርዝበርግ ብዛዕባ ሲኖዶስ እተገብረ ዘተ ተሳቲፎም፣ ኣባኡ ድማ ቀንዲ መደረኦም ኣቕሪቦም። ኣብዝ ሓለፈ ሰንበት ድማ ነቲ ኣብ መዛዘሚ መደብ ዝዓረገ መስዋዕተ ቅዳሴ መርሕዎ። ኣብቲ መስዋዕተ ቅዳሴ ድማ ካብ ርእሰ ሊቃነ ጳጳሳት ልዮን እተላእከ ለበዋን ሃዋርያው ቡራኬን ኣካፈልዎም። ቅዱስነቶም ኣብዚ ምሳኹም እዮም ዘለዉ። ንሓድነትን ሕብረትን ንምድጋፍ ድማ ብምሉእ ልቦም ኣብ መንጎኹም ደው ኢሎም ኣለዉ ክብሉ እውን ኣመልከቱሎም። ሎሚ ኣብዚ ምሳኻትኩም እንተ ዝርከብ ነይረ ኣጆኹም ተንስኡ ምበልክኹም ንዝበልዎ ቃላት እውን ኣዘኻኽርዎም። ብፁእ ካርዲናል ግሬች ከም ዝገለጽዎ ሓቀይና ሲኖዳዊት ቤተ ክርስቲያን ንመንፈስ ቅዱስ ክፍቲ እንተ ደኣ ኮይና መጻኢ ኣለዋ። ብኣገልግሎት ናይቶም ኣከባብያውያን ጳጳስን ናይታ ኣብዚ ኸባቢ እትርከብ ካቶሊካዊት ቤተ ክርስቲያንን ከምኡውን ብቅዱስ ጴጥሮሳዊ ኣገልግሎት ናይ ኣድማሳዊት ቤተ ክርስቲያንን ብዙሕ ተባሪኽና ኢና። ብሓባር ኮይንና ፍቓድ ኣምላኽ ከም እንፍጽም ከነረጋግጽ ድማ ንኽእል ኢና በሉ ካርዲናል ግሬች ቀቅድሚ ናብቲ ጉባኤ ምቕራቦም። ነቲ ኣብ ማእከል ከተማ ውርዝበርግ ዝተዘርግሐ ሓያሎ መድረኻትን ተበግሶታትን ዑደት ብምክያድ ግዜ ወሲዶም ተዓዘብዎ። ምስ ተሳተፍቲ ንምርኻብን ኣብ ዘተ ንምምያጥን ድማ ግዜ ወሲዶም ተሳተፉ። ኣብቲ ዘካፈልዎ ሓሳባት ንተሳተፍቲ ሲኖዳውነት ነፍሲ ወከፍ መሳርሒ ናይ ገዛ ርእሱ ግደን ሕጋውነትን ኣለዎ፣ ግን ከኣ ስኒት ዝያዳ ኣገዳስነት ከም ዘለዎን ከም ሓደ ናይ ውህደት መንገዲ ገይሮም ክቕበልዎ ጻውዒት ኣቕረብሎም። ተሳትፎን ሕብረትን ኣጸቢቑ ክተኣሳሰር ከም ዘለዎ እውን ኣጉልሑ። ልዕሊ ኩሉ ድማ ቤተ ክርስቲያን ንተግባር መንፈስ ቅዱስ ቦታ ክትህብን ተልእኾ ወንጌላዊ ስፍሓታ ዕሽሽ ክትብልን የብላን ክብሉ ተላበቡ። ብፁእነቶም ልክዕ ከምቲ ኣብቲ ኸባቢ ዝርከባ ኣብያተ ክርስቲያን ካብ ኣድማሳዊ ቤተ ክርስቲያን ተፈልየን ክርድኣ ዘይክእላ፣ ሲኖዳውነት ብዘይተሳትፎ ናይ ኣከባብያውያን ኣብያተ ክርስቲያን ዘይከኣል ምዃኑ እውን ገለጹ። ናይ ሲኖዶስ ውሳኔ ምግባር ፖለቲካዊ ምንቅስቓስ ወይ ናይ ብዙሕነት ድምፂ ክኸውን የብሉን። የግዳስ ኣብ ምስማዕን ርክባትን እተመስረተ መንፈሳዊ ምስትውዓል ከምጽእ ከም ዘለዎ እውን ኣጠንቀቑ። ኣብ ርእሲ እዚ እውን ከቢድ ሕቶታት ክፈርሑ ከም ዘይብሎም እውን ኣትሪሮም ተዛረቡ። ከምዚ ዝኣመሰለ ሕቶታት ንቤተ ክርስቲያን ዝቐርበላ ጉዳያት ኣዕሚቓ ንኽትምርምርን ሲኖዳውነት ብኸመይ ናብ መዓልታዊ ህይወት ከም ዝትርጎም ብዝሓሸ መንገዲ ንኽትርዳእን ከም ዝሕግዛ እውን ኣመልከቱ። ኣብ ውሽጢ ቤተ ክርስቲያን ዘሎ ዝተፈላለየ ኣረኣእያታት ኣቋማትን ምንጪ ምስትውዓልን ሓባራዊ ብልጽግናን ክኸውን ኣለዎ። ኣስዕብ ኣቢሎም እውን ብፁእ ካርዲናል ግሬች ክርስቲያን ምእመናን ኣብ ወንጌል ሱር ሰዲዶም ብጽንዓት ብምንባር ንማሕበረሰቦም ዘድልዮም ነገራት ብፈጠራን ብትንቢትን ምላሽ ክህቡ ተጸዊዖም ኣለዉ ክብሉ ተላበውዎም። ጎኒ ጎኒ እቲ ተኻየደ ጉባኤ ምስ ጋዜጠናታት ኣብ ዝገበርዎ ዝርርብ ድማ ብፁእ ካርዲናል ግሬች ብዛዕባ ግደ ህዝቢ ኣምላኽ ምስትንታን ኣብ ትምህርቲ ካልኣይ ጉባኤ ቫቲካን እተመስረተ ክኸውን ከም ዘለዎ ኣስመሩሉ። ጉባኤ ሲኖዶስ ጳጳሳት ብዛዕባ ሲኖዳውነት ኣብ ፍሉይ ጉዳያት ዘተኰረ ሓደ ዝተዛዘመ ሲኖዶስ ዘይኮነስ ኣብቲ ኣብ 2028 እውን ዝካየድ ኣቕላስያዊ ጉባኤ ዕዮኡ ዝቕጽል ዘሎ ቀጻሊ መስርሕ ምዃኑ ገለጹ። እቲ ብዛዕባ ጉዳያት መራኸበ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምስቲ ብዛዕባ ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ከምኡውን ማሕበር ምትሕግጋዝ ቅዱስ ዮሃንስ መበል 23 ብምትሕብባር ዝተወደበ መደባት ኣብ ዕለት 21 ግንቦት ከካይድ ወሲኑሎ። ዓለም ለኻዊ መዓልቲ ማሕበራዊ መራኸቢ ብዙሓን ንምዝካር እቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ንሓሙስ ዕለት 21 ግንቦት ኣብ ጳጳሳዊ መንበረ ጥበብ ኡርባንያና ህዝባዊ ጉባኤ ኣዳልዩ ይርከብ ኣሎ። ድምፅን ገጽን ደቂ ሰብ ምዕቃብ ብዝብል ቴማ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንዓለም ለኻዊ መዓልቲ መራኸቢ ብዙሓን ዘመሓላለፍዎ መልእኽቲ ዘቃልሕን ከምኡ ውን ኣዳለውቲ እቲ መደብ ካብ ሊቃውንትን ምሁራትን ተወከልቲ ትካላትን ክኢላታት ልዑል ቴክኖሎጂ ፈጠራታትን ከምኡ ውን ጋዜጠናታት ብምስታፍ ብዛዕባ ሰብ ዝሰርሖ ኣስተውዕሎት ኣብ ሂወት ውልቀ ሰባትን ማሕበረሰብን ሃገራትን ዘለዎ ጽልዋን ኣስተምህሮታት ንኸቕርቡ ዝዓደምሉ መንፈስ የጉልሕ። እዚ መደብ እዚ ምስቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምስ ማሕበር ምትሕግጋዝ ቅዱስ ዮሃንስ መበል 23 ብምትሕብባር ብዕለት 21 ግንቦት ምሉእ መዓልቲ ኣብ ቀንዲ ኣዳራሽ ጳጳሳዊ መንበረ ጥበብ ኡርባንያና ክካየድ እዩ። ዕላማ ናይዚ መደብ እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንውህበት ናይ ርክባትን ሓሳብ ንሓሳብ ናይ ምልውዋጥን ጸጋ ከም ዓሚቕ ኩነት ናይ ደቂ ሰባት ኣኽቢርና ንርአዮ ኩሉ ቴክኖሎጂያዊ ምህዞታት እውን ናብኡ ዘተኮረ ክኸውን ኣለዎ ብምባል ዘቕረብዎ ምሕፅንታ ምላሽ ንምሃብን ናይ ኣስተምህሮን ዘተን ህሞት ንምፍጣር ክኸውን እዩ። እቲ ጉባኤ ብዶክተር ፓውሎ ሩፊኒ ህየንተ ናይቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ከምኡ ውን ብፁእ ካርዲናል ሆሴ ቶሎንቲኖ ዶሜንዶሳ ህየንተ ናይቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ዝቐርብ ኣስተምህሮታት ክስነ እዩ።
0: ዶክተር ፒተር ሚሃን ኣቦ መንበር ኣብ ካናዳ ከተማ ኦንታርዮ ኣብ ዝርከብ መንበር ቅዱስ ሄሮኒሞስ ብዛዕባ እቲ ናይ ነፍሴ ርእሰ ሊቃነ ጳጳሳት ፍራንቸስኮ ጉስነታውን ትምህርትን ሕድሪ ህያውን ምግባር ዝዓለመ ሓድሽ ርእሰ ሊቃነ ጳጳሳት ፍራንቸስኮ እተሰሚየ ተቋም ከም ዝኸፈተ ምስ ዜና ቫቲካን ኣብ ዘካይድዎ ቃለ መሕትት ይሕብር። ኣብ ካናዳ ዝርከብ መንበረ ጥበብ ቅዱስ ሄሮኒሞስ ኣብ ካናዳን ኣብ መላእ ዓለምን ናይ ነፍሴ ርእሰ ሊቃ ሊቃነ ጳጳሳት ፍራንቸስኮ ሕድርን ምህናት ዝዓለመ ሓድሽ ተቋም ርእሰ ሊቃነ ጳጳሳት ፍራንቸስኮ ከም ዝኸፈተ ዶክተር ፒተር ሚሃን ኣቦ መንበር ኣብ ካናዳ ከተማ ኦንታርዮ ኣብ ዝርከብ መንበረ ጥበብ ቅዱስ ሄሮኒሞስ ዜና ቫቲካኖም ዘካይዶ ቃለ መሕትት ኣመልኪቶም እዚ ኣብ ዝኾነ ቦታ ዓለም ብዓይነቱ ናይ መጀመርታ ምዃኑ ዝንገረሉ ተቋም ኣብ ስልጣናዊ ትምህርቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሱር ዝሰደደ መደብ ህንፀትን ትምህርትን ዘቐረበ ምዃኑ የጉልሑ። ሊቃነ ጳጳሳት ፍራንቸስኮ ዓሚቕ ጉስነት ባሕረት ነይርዎም እንክብሉ ኣቦ መንበር መንበረ ጥበብ ቅዱስ ሄሮኒሞስ ዶክተር ፒተር ሚሃን ገሊፆም ብሓቂ ንዓለም ዝተረድእዋ መልእኽቲ ካልኣይ ጉባኤ ቫቲካን ድማ ብሓቂ ዝተረድኦም ከም ዝነበሩን ነፍሲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ስደት ኣከባብን ንኩሉ ኣንፈትን ድሕረ ባይታ ዘለዎም ሰባትን ምብፃሕን ዘተኮሩ ምንባሮምን ኢዶም እዚ ድማ ነቲ ካብቲ ካልኣይ ጉባኤ ቫቲካን ዝወፀ ምስ ዓለም ናይ ምትእስሳር መልእኽቲ ዘንጸባረቐ እዩ። መልእኽቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ንዘመንና ዝምጥን መንባሩ ኣጉሊሖም እቲ ሓድሽ ተቋም ርእሰ ሊቃነ ጳጳሳት ፍራንቸስኮ ድማ ነቲ ሕድሪ ህያው ናይ ምግባር ዕማም ክህልዎ ምዃኑ የረጋግጽ። እቲ ኣብ ዝሓለፈ ወርሒ ብወግዒ ዝተኣወጀ ተቋም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ መወዳእታ እዚ ዓመት ዝበወግዒ ምስተኸፍተ ዘተን ዓውደ ጉባኤታትን መንፈሳዊ ሱባኤታትን ከዳሉ እዩ። እዚ ሓድሽ ተቋም እዚ ኣብ ውሽጢ ካናዳ ከተማ ኦንታርዮ ዝርከብ ካቶሊካዊ መንበረ ጥበብ ቅዱስ ሄሮኒሞስ ዝርከብ ኮይኑ ኣብ ካቶሊካዊ መርሕነትን ካልኦት ዓይነት ትምህርትታትን ዘመርቕ እዩ። ብተወሳኺ እቲ ተቋም ኣብ መወዳእታ ናይ ምሉእ ግዜ ስነ መፅናዕታዊ ምርምር ናይ ምክያድ ዕላማ ክህልዎ ምዃኑ እውን ኣብሪሁ። እቲ ብስም ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝፅዋዕ ተቋም ኪኖ ዶባት ክልቲኡ ስነ ፍልጠትን ካቶሊካዊት ቤተ ክርስትያንን ንምብፃሕ ዝዓለመ ምዃኑ ብምምልካት ካቶሊካዊ መንበረ ጥበብ ከም ካቶሊካዊ ቤት ሕክምና እዩ ካብ መንበረ ጥበብ ወፃኢ ንዓለም ከነግልግል ኣሎና ቢሉ፣ ስለዚ ዓብ ትኩረት ኣብ ውሽጢ ቤተ ክርስትያን ፅቡቅ ምግባር ክኸውን እንከሎ ካቶሊካውያን ዘይኮኑ ሰባት እውን ምስ ዝስሕብ ብሓቂ ስራሕና ንፍፅም ከም ዘሎና ክንግንዘብ ኢና ኢሉ። እቲ ተቋም ካብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ተካኢ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሓድሽ ድርኺት ከም ዝረክብ ዘለዎ ጦብላሕታ ኣካፊሉ ክልተ ዓበይቲ መራሓ ግብሪ ርእሰ ሊቃነ ጳጳሳት ልዮን መበል 14 ክሳብ ሕጂ ሲኖዳውነትን ኣተገባብራ ካልኣይ ጉባኤ ቫቲካንን ዝብሉ ይርከብዎም። ልዮን መበል 14 ተኸታታሊ ኣብ ዘቕርቦ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዓበይቲ ሰነዳት ካልኣይ ጉባኤ ቫቲካን ዝተወፈየ ምዃኑ زي مسكرو ايو ازوم ما رحك على تزي عطم ما اكل نعير ساري كان باباسات فرانشيسكو سلطانو تمهرتكم زنابرو دكتور ميحانا حبيرو ابا مو داتا از عمد بواقع مزخفات دما از سلطانو تمهرتكم زي اب حمارات نايتي بسمام زي صوع حدش تقوام كخوون ايو انكبل زكايدوك على محتد يزازم
1: تبزعبا هتسانات سحالي محبر ودب حبورات هاقرات كم زقلتو عبزحالة فسامون عب ليبانوس انتو حادة حمسان تشعاتن قلعو تقتلو من كالوت دما كم زقوصلو عملكيتو بعلات عصر تشعاتن ميازيا كلتشحن عيسران شدشتن تخصي دو مبالوكوا انت تسمامعو عبزحالة فسامون عب ليبانوس انتو حادة حمسان تشعاتن قلعو كم التقتلو كالوت دما كم زقوصلو ودب حبورات هاقرات قليتو منيستر هزباو تعنا ليبانوس بوغنو كم زملكتو تتخصي دو كاب زبلات حيزو انتو حادة عسران سلستن

0: ቆልዑና ባባይቲ ትምህርቶም ክምለሱን ምስዕርኾም ክጻወቱን ከምኡውን ካብቲን ኣዋርሒ ዝኣክል ዝጸንሐ ፍርህን ህውከትን ክወፁ ኣለዎም በለ። እቲ ሓቂ ግን ኣዝዩ ተፈልየ ምዃኑ የረጋግጽ ኣሎ ክብል ወሲኹ ቀጻሊ መጥቃዕትታት ንቈልዑን ህፃናትን ይቐትልን ይጐድእን ኣሎ። ንበሰላ ቈልዑ ድማ የጋድዶን ኣብ ምሉእ ህይወቶም ክቕጽል ዝኽእል ኣዕናዊ ሳዕቤን ድማ ይገድፈሎም ኣሎ ክብል የጠንቅቕ። ዩኒሴፍ ወሲኹ ከምዚ ገለጾ 770,000 ቈልዑን ህፃናትን ብተደጋጋሚ ዓመፅን ጭውያን ካብ ቦታ ናብ ቦታ ንምምዝባልን ብምቅላዕ ዝገደደ ጭንቀት የጋጥሞም ኣሎ ክብል የመላኽት። እቲ ትካል ውድብ ሕቡራት ሃገራት ከምዚ ገለጾ ቈልዑን ኣለይቲ ሕሙማትን ምስ ዘሰንብድ ውጥረትን ሓዘንን ክተሓሓዝ ዝኽእል ምልክታት ከም ፍርሒ፣ ዘባህርር ሕልምታትን ድቃስ ምስኣንን ተስፋ ቝርጸትን ዝኣመሰለ ምልክታት ኣብቲ ጸብጻቡ የመላኽት። ብዘይ ኣእምራዊ ጥዕናን ስነ ኣእምራዊ ማሕበራውን ደገፍ ብዙሓት ቈልዑ ንነዊሕ እዋን ዝጸንሕ ስነ ኣእምራዊ ጸገማት ከጋጥሞም ከም ዝኽእል እውን የጠንቅቕ። ዩኒሴፍ ኣብ መወዳእታ ቈልዑ ካብ ሳዕቤን እቲ ግጭት ንኽወፁ ንምሕጋዝ ኣብ ኣእምራዊ ስነ ጥዕናን ስነ ኣእምራውን ማሕበራውን ኣገልግሎትን ህጹፅ ወፍሪ ከም ዘድሊ ገሊጹ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس